ያደረጋቸው የቡልሳ ነገር ሰሪ ሲገለጥ የውነት መጋረጃ መግቢያ የለው ተባራሪ የበላባይ ተንኮለኛው በሺፍንፍን የሚኖረው አሽሙር ቁርሱ ሐሜት ምሳው